0: እንታይ ማለት እዩ እቲ ክገጥመካ ክሎም ዝዓይነት ፀገማት ሕማማት ተቐቢልካ እያ ከመይ ኢልካ ክትሕግዞ ከም ትኽእል ቆልዓኻ ካብቲ ሓደ ምሳሌ ክኮና ዝግብኦም ኣይ ቲንክ እዞም ክልተ ስድራ ቤት ናይ ብሓቂ ኣብ ሕብረተሰብና እዚ ንማንም ክጋጥሞ ንኽእል ንማንም ቤተሰብ ብዘየ ገድስ ክትምካሕ ይትኽእል ኒኻ ንድሕር ብከምዚ ዓይነት ፀገማት ዘለዎም ወዲ ወይ ጓል ተለይኩም ናይ ብሓቂ ክትርእዎ ኣብ ዩቱብ ኣለዉ ፍሹር ኣብ ኢረሳት ኣሎ ኣብ ዝተፈላለየ ንገብሮ ኣለምሕተት ኣብ ሲቢሲ ከምኡን ኣብ ሲቲቪ ኣሎ እንታይ እዩ እንታይ ምስጢሮም ኣብ ከምዚ ዓይነት ክዕወት ዝኽኣለ ናቶ ኣርት እንተትርእዎ ነርኩም ኣብዝሓለፈ ቀዳሚ ሰመ ዝነበረ ናይ ብሓቂ ዘደነቕ እዩ ንዝበለፀ ግን ተካልእቲ ክፋል ንእሽተይ ብቐዳማይ ምስድሩእ ንገብርኩ ኣለምሕተት ከምዚ ዝስዕብ ይኸውን
1: ነዚ ኣብ ከምኡ ዓይነት ዘለዎ ኣፍኮርስ ናይ ኣክዩዝም እዩ ነሩ ዛረቦን የረ እንተክሊሲ ረ የብሉ በዓሉ ዘቢሩ ከይድ በዓሉ እዚ ኣብ ከምሽእዚ ውፅኢት እዚ ናይ ብሓቂ ዝሕጉስ ውፅኢት እዩሞ እስኪ ንእሽተይ ካተክፍና እዝውር ጀሚሩ በዓሉ መኪና ዝውር መፅሓ ክኮን ኣሎ ኩሉ ኣር ምስተክሊ ትክፈረ ንድ እስኪ ንእሽተይ ነዚ ኣብ ከምኡ ዘሎ ቤተሰብ ወድኹም ካበይ ናበይ መፅእ ዝበልኩሞ ንሓደ ሰብ ኣብ ከምኡ ዘለዎ ቆልዓ ዘለዎም ተስፋ ንክኾኑ ምስክንታይ ከመድ ብኣ ክጅምር ከሎ ኣብዚ ሕጂ በፂሕዎ ዘሎ እንታይ ብውፅታት
2: ካብ መጀመርያ ማለት
1: ድዩጅምር
2: ካብ ጅምር ዳ ብዙሕ ለውጢ ርኢና ምክንያቱ ሲ ከምቲ ዝበሎ ተክሊት ካብዚ ኒኤ ድማ ከም ባዕሊ እዩ ዝወስደና ብዙሕ ለውጢ ርኢና ምክንያቱ ሲ እዚ ኩሉ ሕጂ ዝረአ ዘለስ ናቱ ለውጢ እዩ ውፅኢት እዩካልኣይ ከዓ ኣዝየ ከመስግኖ ዝደልካ ንመምህሩ ንፍፁም
1: ክፍለማርያምፁምረክቦኣዝየከመስግኖ
2: ዝደል ኣብ ትሕቲ ፈጣሪ ብፍፁም ረኣና ኣብ ዝበፂሐ ኣለዩ
1: ማለት እዩ ፃዕርታት ክጅምር ከሎ ከመደን ሓንቲ ደ እስኪ ገለበል እያ ዝብለክ ነርሱ እንታይ መለገስ ክላ ከም ተስፋ ክኮን ኣብ ከምኡ ዓይነት ክጅምር ከሎ ግለሲ እንታይ መልክ እያ ካብቲ ንእሽተይ እዛ ሓጊዝ ንንዓይ ትብልዮ ነገር እንታይ ኣሎ ዓይነ
2: ዓር ዝሓገዘኒ ዶ ንዓይ ዝሓገዘኒ ሓንቲ ዝሓገዘኒ ኣብ ሂወት ይተመስገን በቃ ፈጠር ዝመስኮንኩ እዚኣኣብዚኣ ደረጃ እዚኣ ክበፅስ
1: ቤተሰብ
2: ወላ ሓንቲ እታ ተመስገን ግን ንዓይ ቀይራ ንሂወት ወደ ቀይራ
1: እግዚኣብሄር
2: ዘመስኩንወዲድሕሪፈጣሪካእዩለወላሓንቲ
1: ንሓንቲ ክን ተክሊት ከንእሽተይ ክምላኣላ ንበዓል ቤቱ ተክሊት ከምዚ ክኮንፀፀንሓስኪ ንእሽተይ ትውሰኽ ተልይ ከዓ ንባዕሊ ቤትካ ኣይነ ውሳ ኣቆነይ ኮይና ትምትብል ነርካ እሞ
3: ማይክ እንታይ መስለካ ሕጂ ኣብ ዝኾነ ነገር ሰቡስ ንብሎ እዩ ሰቡሲ ኣብ ገዛና ክንገብሮ ዘይንኽእል ኣብ ከምዚ ቀሪብና ክንዛረብ ከለና ዋላ ዘይኮነ ነገር ንዛረብ ኢና ኣነ ግን ትሪያሊቲ ዝዛረብ ናይ ነፃ ንነፃ ንኣሌክስ እቲ መጀመርታ ዝኾነ ፀገም ከምፅእ ምስ ጀመረ ካብ መጀመርታ ክሳዕ መጨረሻ ዝተቃለሰቶ ንስያ ኣነ ኣይፈልጥን እየ ንዓይ እውን ኣይትነግረኒን እያ ነራ ንደግሞ ኢና ዘለና ተዝበልናዮ ንዓይ እውን ከይጭነቕ ገለ እንዳበለት ኣይትነግረኒን እያ ነራ ሓፈሻዊ ግን ንኣሌክስ እንታይ ምክብለካ ኣነ ሕጂ በቲ ስታይ ንድሕር መፂኻሲ በዓል ኣልበርት ኣንስታይሲ ኣድያ ንዑኡ ዝቀየረቶ ኣብቲ ግዜቲ ኣብቲ ግዜ እዚ ከዓ ነፃ ንዓ ልክዕ ንኣሌክስ ከምኡ ኮይና ዝቀየረቶ
1: ንሳያኣሌክስ ከዓ
3: ቅድሚ 10 ዓመት ናይ ሳይኮሎጂ መፅያ ኩሉ ምስ ረኣየቶ ሽዑ ንዓና እንታይ ኢላሃና ኣሌክስ ካብቶም ዝቕየሩ እዩ ኢላሃና ካብቶም ዝቕየሩ እዩ ሳብ ሂጂ ናይዚ ጉዳይ እዚ ክብለኩም ኣይክእልን እየ ተረክቦ ነገር የለን ኣሌክስ ግን ክቕየር ምኳን እየ ዝፈልጥ ኢላ ት ኣነ ከ ኣብቲ ሰዓት እቲ እንታይ ኢለ ኣነ ኣሌክስ መኪና ሒዙ ዘዊሩ ስራሕ ከይዱ ክኣቱ ምኳኑ ይኣምን እየ ኢለ እያ ቅድሚ 10 ዓመት እዩ ብርክስ ከዓ ኣሌክስ መኪና ሒዙ ከይዱ ጅም ይኸይድ ሾፒን
1: ይኸይድኣብ
3: ስራሕ እግረይ ሰቂለ ኮፍ ኢለ ክሳዕ ዝውድእ ባዕሉ ስቶር ሙሉ ኩሉ ወዲኡ ሌስ ጎዳድ ይብል ገዛ ክመፅእ ከለኩ እውን ኣነ ኣይርእን እዩ ኣበይ ኣለና ፓርኪን ምስ ገበርና እዩ ዝርኢ

0: سلازي أنت سلست عمد شوعت عمد غيرنا لنا أنت سلست عمد كا أبرين
1: مرحبا
0: عزين راديو المخيم أبريدير قبلو كاب كالجاري كاب إدمنتن راديو مص أنا قبلو
1: مرحبا
0: سلازي بس بين أملا أنا كاب من كل زي كنا هو حامل
1: مرحبا يا غني اللي برا ثابر اللي يا غني اللي alright
2: What that Abamarina Vinagrezero. And now, Bahulatu de ግን ተስፋ ቃል እስከፊት መጸብዙ ተበቁ ግን እግዚአብሔር ቃል መዛቅሩ ሲናገር ተስፋን ይሰጥ ይታመነ እንደሆነች ሳራ ስለቆጠረች ዘርን ለመጸነስ ኃይልን በእምነት አገኘች ይላል ስለዚህ ስናምን ኃይል ይሆንልናል እና የተስፋ ቃል መጣ አሁንም ደግሞ ይሄን እግዚአብሔር አይቷል እግዚአብሔር ያየውን ደግሞ እነሱ አዩ ስለዚህ ህይወትና አፍ ባንደበታችን ስለሆነ ባንደበታቸውን የዘሩትን ፍሬ ደግሞ እየበሉ አይና እግዚአብሔር ክብሩን ሁሉ ተቀበሉ ይሰጥ ተመስገን እግዚአብሔር
1: ቴንክ ዩ Oh, thank you. Thank you. Thank you. Thank you. Thank you. Thank you. Alex, Mamher, Maritim, so at the Amet, I'm going to say,
3: Alex, the more colon lo mi tay abe bachan kina bulto ko na. Alex is kam normal sabiyo. Ko ino gin fluid ka bron talo gin. Natiza hazo si natiza hazo. As niyiz hazo. As niyiz hazo. Ati na iti tanat na tu uti ti home kahel. قال تي توابولنا ناتنا توابولنا توابهم زلوها ابتيرلي ستيناتو فولكخين
1: وا اسكي دازي دي جيمسكي
3: بزي نيات
1: بزي جميل اسكي نيت فري دبلو كامنتايز اسكي نيش تي نزي ابكم ذا عينت ارتقي دل دكنا وين قالوت زوج زلو مزمل بخني تقول تصلف نيش تي
3: ارتو ارتو كل جزيس كوميونيكيشن ويت ماتي فاشن مكبار نديو اجي عليك سكا بفلوي ومتاي كوميونيكيت قبل زلو بتوم كرستات بزوم لاينس بتوم بتي حبرتات جيريو كوميونيكيشن دفتر ويد ما تاينا حبلا كان تاع حبلا بتغرينيا تقطع
1: على بدلته
3: هو يا كوميونيكيشن كوميونيكيتد قبل انت هون كاسي عاوز بفل لاي بنتاش مي خاطر قبل مالك كم ارتست مثلا لازم تفلت تاع قدامك بالك
1: That was a beautiful one. Coming. Sorry. Abzaha, I think Sidraya
3: is the Yeah. Legacy.
1: Legacy is Sidra Vich 3-1 Lokum Abzi. Of course, Abu Mungolo, Abdin Sagamala, Alex Abullo. And Abzaha, Adiana Madati, The Journey of Faith.
3: Yeah, The Journey of Faith.
1: Yeah. And then Abzaha, the most known artist.
3: Yes.
1: Mesh?
3: Yeah. Strength is in Toad.
1: Yes. Nafsi. Of course, 3-1 Lokum Nafsi. Of course, Mumuru Abi for some Lazello, you're a Hanan on your
3: state.
1: The letter to you come to Anat or Baladim Sitat Murtus, Abhangolo, the Hague, how was that to go with him?
3: No, no, Mazatik Ziba Ali di Jumuro. Bali Jumuro, after Abdele, the Rajam's Batai, three Louis, my correction to go with my selection not to approve.
4: Of course, Zarbo Sanahu, Mamuru, Futs of the Lamaram Cab Edmonton, never had art of Kabat, the Tokorebs had Tamaru to Lowo, Cab Edmonton Matthew, so have had an art to Adela when it's programming your Nebhakas of Hoguzi Hamir Trawan, Canada when Abzahamza and Fatat Fly Fly up to Artis in the Kra, ብከመይ ክንሕግዞም ካብቲ ሓንቲ ተምሃርኳ ተለይ ካብዞም ቤተሰብ ምቕባል ትዛዓበየ እዩ እንድሕር ተቐቢልናዮ ኣደ እንታይ ላሲ እግዚኣብሄር ተመስገን ስለ ዝበልኩ ተቐቢላቶ ነቲ ዝገጠማ እስኖር ኢዚ ድሕራ ሰውዕልኩምሉ ቆልዓ ክዓቢ ክሎ ቢዩቲፉል እዩ ግን ብዙሕ ስራሕ ዘድልዩ እዩ ብተወሳኺ ከዓ ተፈላለየ ዓይነት ከምዚ ፀንሐ ንድሕር ገጢምዎ ነቲ ቤተሰብ ብጣዕሚ ቻላንጅ ብጣዕሚ መካትዩ ወይ ድማ በዳህ ነገራት እዩ ካብቲ ሓደ ግን ደሰውዓል ኩሉ ተቐቢሎም ብከመይ ገይሮም ክሕግዝዎ ክእሉ ኣብቲ ደጋጠመ ሕማማ ኣይኮነን ፎኮስ ገይሮም ተቐቢሎም ሞ ተመስገን ኢሎም ንሕር ተመስገን ኢልካ ንሓደ ነገር ንሕር ተቐቢልካዮ ፍታሕ ከመይ ኢልካ ክሰርሓሉ ትኽእል ጥራሕ ኢካ ትድህብ ካብ ስለምንታይ ኢልካ ሰርፊ ጭንቀት ንምግባር ማለት እዩ ሕጂ ካብቲ ሓደ ምቕባል ተቐቢሎም ክትስስተም እንታይ ይሰርሕ ሸውዓተ ዓመት ንእድመን ተንታ ተመላለሱ ንወዶም ነታ ፎቶ ኣርት ብጣዕሚ ቢዩቲፉል እዩ ኣነን ካብ ናትን ናብ ድራይቪን ናብ ምስራሕን እቲ ድገበሮ ቅብኣት ንድሕራ ዝሰውዕልኩም ንሕርካ ሰንበት ሓለፈ ሰንበት ሓሊፍኩም ከይትኩም ናይ ብሓቂ ዝሕጉስ እዩ እዚ ከዓ ንሃና ፅልዋ ክፈጥረልና ኣለዎ ኣብ ሕብረተሰብና ኣብ ካልጋሪ ብዙሓት ኣለዉ ብሴት ሰባት ደጋጥሞም ከምዚኣትዩዝም ዘለዎም ተፈላለየ ብኸመይ ቅበልዎ ተዛዓበየሲ እዩ ካሓደ ካብቲ ካልኣይ ከዓ እቲ ሕብረተሰብ ሓደሓደ ግዜ ከም ባህልታይ ኣለና ነቲ ስድወረዶ ደይ በሎሲ ነቲ ድጥሙቶ ድዛረቦ በዛ ሓደሓደ ግዜ ኣነ ድገጠመን ኣሎ ሓንቲ በዓልቲ ኣዴ ሚኬል ኣነስ ጓለይ ከምኡ ኣለዎ ኣትሒዙ ነይርዋ ደስ ዝብለኒ ከውፃ ግን ደስ ኣነ ተቐቢልዮ ክወሳ ከለኹ እንዳ ሰብ እቲ ሰብ ዋይ እንታ ኮይና እያ እንታ ኮይና እያ ከምዚ ኮይና እቲ በዚ ጭንቀት ስለ ድገብረለይ ኣይወሳኒ ትብለኒ ናይ ብሓቂ ተንኪፍኒ ማለት እዩ ሕጂ ከም ሕብረተሰብን ከም ኤርትራውያን እውን ባህልታት ኣለና ንሒዝናዮ ድመፃና ብጣዕሚ ፅቡቅ ፀጋታት ዘለዎ ባህሊ ገለገለ ግን ሕማቅ ባህልታት ኣሎ ሰብ እንድሕር ድገጠሞ ኣይኮነን ወዱ ድዩ ጓሉ ድዩ ንነብሱ እውን ሓደ ሰብ ንድሕር ዓቢሩ ርኢካዮ እንታይ ዓቢርካ እንታይ ተባላሸካ ኣይባሃልኒ ነውሩ እዩ ኣይትሕግዞን ኢካ ዘለካ ነቲ ሰብ ወይ እንታይ ኮ ኣረጉይትካ እንታይ ኮ ረጉይትኪ ወሬቨር ኬስስ ክንምሃር ገለገለ እቲ ሓደሓደ ናይ እዚ ወስተርን ሶሳይቲ ባህልታት ክነጥርር ክንክእል ኣለና ኣብ ትንሃና ጥራሕ ትንሃና እውን ክንፍትሾን ኣለና እቲ ፅቡቑ ወሲድና እቲ ደየ ድልና ክንልግሶ ኣለና ሕጂ ካብ ዝተበገስኩ ታደ ብዘይ ኣገድስ መብዛሕትኡ ግዜ ኣብ ገዛ ከይደ ርእ እዩ ኣነ ናይ ብሓቂ ብዙሕ ስራሕ እዩ ብጣዕሚ እታ ቆልዓ ኣክቲቭያ ኣክቲቪዝም ዘለዎ ንድሕርሱ ብጣዕሚ ሃይፐርያ ወሬቨር ብዙሕ ምስኡ ድመፀ እዩ ተቐቢላቶ ኖርማል እዩ ንዕኦም ግን ንሕር ወፂኡ ካብ ገዛ እቲ ሕብረተሰብና ከምዚ ክገልፆ ፀናሕኹ ኣፍልጦ ድዩ ወይ ድማ ንቕሓት ስለ ድውሕደና ኣመፃፃእና እንታይ ትኸውንታ ቤተሰብ ንኸይተውፅኦ ትግደድ ኣብ ገዛ ኸፍ ክትብል ካብዚኢታት ክንቁጠብ ክንክእል ኣለና ከም ሕብረተሰብ ክንዓቢ ክንክእል ኣለና ፅቡቕ ንሃና ወሲድና እቲ ገለገለ ደየ ገድስ ደየ ድልየካ ማነርስ ድበሃል ኣሎ ኢነው ናይዚ ዓዲ ምውሳድ እውን ካብቲ ሓደ ምንቃሕ ምዕባይ ማለት እየ ዝብላ ኣነ ንዝኾነ ካብቲ ሓደ ፅቡቅ ትምህርቲ ዝረእኮ ናይ ተኽሊት ምስ በዓልቲ ቤት ዝገብሮ ቃልሲ ኣብዚ ምብፅሑ ናይ ብሓቂ ብሽም ሬድዮ ካልግሪ ኤርትራ ካልግሪን ካልግሪ ዘሎ ከመስግኖም ይፈቱ ብዛዓበየ ግን እቶም ተዋስኡ ኣብኡ ቮሎንተሪ ዘገልግሉ ብዙሓት ንክልተ መዓልቲ ደኺምና ከይበሉ ናይ ብሓቂ እዚ ምሕጋዝ ነቲ ኣካልካ ማለት እዩ እሞ ብጣዕሚ ከመስግኖም ይፈቱ